ስጋዬን ጨርሰው አስቀረኝ ባጥንቴ አመጨም አልወልደው ሀሳብ ተሸክሜ አመጨም አልወልደው ሀሳብ ተሸክሜ መልኬ ላወ